እዚ ድምፂ ሓርነት እዩ ድምፂ ሓርነት ብሓልዮት ኤርትራዊ ዴሞክራሲያዊ ማሕበር ናይ ሰልፊ ዴሞክራሲ ህዝቢ ኤርትራ ካብ ከተማ ካስል ዝመሓላለፍ መደብ ፈነወረድ እየ እዚ መደብ እዚ ወትሪ ሓሙስ ካብ ሰዓት 5 ክሳብ ሰዓት 6 ናይ ምሸት ኣብ ዘሎ ግዜ ብኣንቴና ኣብ 105.8 መጋሃርዝ ብካብል ድማ ኣብ 97.8 መጋሃርዝ ዝፍኖ ኮይኑ ዓርቢ ንግሆ እውን ካብ ሰዓት 9 ክሳብ ሰዓት 10 ኣብ ዘሎ ግዜ ይድገም ብኢንተርነት ንእትከታተሉ ድማ ፍራያስ ራድዮ ካስል ኢልኩም ምስተኣት ኣብ ሙሉእ ዓለም ዘለኹም ብቐጥታ ክሰምዑና ከም እትኽእሉ ንሕብር።

ክቡራት ሰማዕትና ካብዚ ቀፂልና ምክትታልኩም ኣይፈለየና እናበልና ዝርዝር ዜና ነቕርበልኩም። ሕፅረት ስስተ ማይ ከተማ ኣስመራ ኣብ ዝለዓለ ደረጃ። ዋና ከተማ ኤርትራ ኣስመራ ኣብ ኣዝዩ ዝለዓለ ሕፅረት ፅሩይ ስስተ ማይን ካልእ መሰረታዊ ቀረባትን ዋሕዲ ነዳድን ወዲቓ ከም ዘላ ተሓቢሩ። ኣብ ርእሲ እቲ ሕፅረት ስስተ ማይ ብሰንኪ ዋሕዲ ነዳዲ ኣገልግሎት መጓዓዝያ ምብሳል ምግብን ምድላው ኣድለይቲ መሰረታዊ ጉዳያትን ኣፀጋሚ ኮይኑ ከም ዘሎ እውን ተፈሊጡ። ንዓሰርተታት ዓመታት ኣብ ስልጣን ዘሎ ጉጅለ ህግደፍ ካልእ ዕብየት እንተተረፈስ ማይ ወሲኽካ ጸገም መሰረታዊ ቀረባት ዝፍትሓሉ ፖሊሲ ሓንፂፁ ከተግብር ዘይምኽኣሉ ናይ ብዙሓት መዛረቢ ኮይኑ ጽንሐን ዘሎን እዩ። መተካእታ ዝሰኣኑ ኤርትራውያን ብሓፈሻ ብደረጃ ሃገር ብፍላይ ድማ ኣስመራ ሓዊስካ ኣብ ከተማታት ህይወት ንምድሓን ኣብ ዝለዓለ ወጥሪ ከም ዝርከቡ እቲ ሓበሬታ የረድእ። ኣብ ኤርትራ ከምዚ ዝረአ ዘሎ ዋሕዲ ስስተ ማይን ካልእ ቀረባትን ከጋጥም ናይ ክሊማ ምልውዋጥን ዋሕዲ ዝናብን ግደ ከም ዝህልዎም ርዱእ ኮይኑ እቲ ቀንዲ ግና ብሰንኪቲ ስርዓት ዘጋጥም ዘሎ ዋሕዲ ነዳዲ ቀንዲ ምኽንያት እዩ። ብሰንኪ እዚ ሕፅረት ነዳዲ ሞተረታት ማይ ክሰርሓ ኣይከኣላን። ብመካይን ካብ ርሑቕ ቦታ ማይ ኣምፅኢካ ምዕዳል ኣይተኸኣለን። ብሰንኪ እዚ ከዓ ብኣፍራስ ዝሰሓባ ዓረብያ ማይ ምዕዳል ከም ዝፍተን ተሓቢሩ። እቲ ጸገም ዋሕዲ ጥራይ ዘይኮነ እቲ ዝርከቡ ሰሙናት ጸቢኻ ዝርከብ ማይ ጽሩይ ዘይምዃኑ እውን ነቲ ኩነታት ዝያዳ ዘጋድዶ ዘሎ ምዃኑ ርኡይ እዩ። ጉጅለ ህግደፍ ብናፃ ጉልበት ኣባላት ሃገራዊ ኣገልግሎት በብግዚኡ ሓፅብታት ከም ዝሃንፅ እኳ ዝጅሃር እንተኾነ ነቲ ዝሃነፆ ዝርከቦም ሓፅብታት ናብ ዝስተ ማይ ኮነ ካልእ ልምዓት ከውዕሎም ኣይረኣይን። ሲምፖዚየም ወታደራዊ ቀረብን መራኸብን ኣፍሪቃ ተኸፊቱ። ሲምፖዚየም ወታደራዊ ቀረብን መራኸብን ኣፍሪቃን ሕቡራት መንግስታት ኣሜሪካን ብ27 ሓምለ 2026 ኣብ ኣዲስ ኣበባ ተኸፊቱ። ነዚ ሲምፖዚየም ዘዳለዉ ሚኒስትራት ምክልኻል ኢትዮጵያን ኣሜሪካን ምዃኖም ማዕከናት ዜና ሓቢረን። ኣብዚ ሲምፖዚየም ካብ 4 ሃገራት ኣፍሪቃ ወታደራዊ ኣዘዝቲ ዲፕሎማትን ፖለቲከኛታትን ከም ዝተሳተፉ ካብቲ ቦታ ዝወፅሕ ዜና ብተወሳኺ ኣፍሊጡ። እዚ ንሓሙሽተ መዓልትታት ዝጸንሕ ክፍሊ ኣህጉራዊ ርክብ ኣብ ዝርግሐ ብቑዕ መርበብ ኢንተርነትን ቴክኖሎጅን ከምኡ ውን ኣብ ምፍጣር ብቕዓት ዞባዊ ኣቃቢ ሰላም ሰራዊት ከተኩር እዩ። ሚኒስትር ምክልኻል ኢትዮጵያ ኢንጂነር ዓሻ መሓመድ ኣብቲ መኽፈቲ እቲ ሲምፖዚየም ኣብዚ ኣፍሪቃ ብብዙሕ ቅልውላዋት ትሕመሰሉ ዘላ ታዋሲ ግዜ ምኽፋቱ ኣገዳሲ ናይ ምትሕባር መድረኻት ከም ዝኸፍት ኣመላኺታ። ዘይካዚ እትሰፊሕ መድረኽ ሲምፖዚየም ኣገዳሲ ናይ ምትሕግጋዝ ምሕዝነትን ምልዋጥን ተመክሮን ዕድል ከም ዝኸፍት ዝተገጸ ኮይኑ ዘሎ ጸገማት ካብ ምጽብጻብ ሓሊፉ ብደረጃ ኣፍሪቃ መፍትሕታት ዘምጽእ ክኸውን ከም ዝግብኦ እታ ሚኒስትር ምክልኻል ኢትዮጵያ ከም ዝጠቐሰት እውን እቲ ዜና ሓቢሩ። እቲ ዜና እቲ ሲምፖዚየም ኣብ ኣዲስ ኣበባ ምክያዱ ኣብ መንጎ ኣሜሪካን ኢትዮጵያን ዘሎ ጥቡቕ ዝምድና ዘመልክት ምዃኑ ጠቒሱ። ኣፍሪቃ ካብቲ ዘጋጥማ ዘሎ ወታደራዊ ጸገማት ንኽትወፅእ ብቑዕ ወታደራዊ ቀረብን ዘመናዊ መራኸብን ምስ ሕድሕድ ምውሃድን ክህልዋ ከም ዝሕግዝ ምጥቃሱ ተመልኪቱ። ኣምባሳደር ኣሜሪካ ኣብ ኢትዮጵያ ኤርቪን ማሲንጋ ወገኑ ኣብ መኽፈቲ እቲ ሲምፖዚየም ታሪኽን ኣቀማምጣን ኢትዮጵያ ኣብ ምዕባል ዞባን ክፍለ ኣህጉር ኣፍሪቃን ግደ ከም ዝጸንሖ ጠቒሱ። ወታደራዊ ክፍሊ ኢትዮጵያ ኣብ ምስንዳእ እቲ ሲምፖዚየም ንዝገበሮ ኣስተዋጽኦ ኣመስጊኑ። ኣገዳስነት ወታደራዊ ቀረብ ኣትሒዝካ ከም ዝረአ ጠቒሱ። ኣገዳስነቱ ዕዙዝ ምዃኑ ግን ኣመልኪቱ። እዚ ወታደራዊ ሲምፖዚየም ኣብ ኣዲስ ኣበባ ዝካየድ ዘሎ ሰራዊት ኢትዮጵያ ኣብ ክልላት ኣምሓራን ኦሮሞን ኣብ ቀጻሊ ውግእ ኣብ ዝተጸምደሉን ምስ ትግራይ ከዓ ኣብ ዝለዓለ ምፍጣጥ ኣብ ዝሃለወሉ ምዃኑ ከዓ ናይ ብዙሓት መዛረቢ ኮይኑኣሎ። ክቡራት ሰማዕትና ናይ ሎም ዜናና ኣብዚ ፈጺምና ኣለና። ንምክትታልኩም እናመስገና ምስ ቀጻሊ መደባትና ንሓድገኩም ሰናይ ምክትታል።

ዜናው ጸብጻብ ሰሚናር ሐባራው ዘተን ናይ ሰላም መገዲ ብበጸፈ ዜና ሰልፍ ዲሞክራሲ ህዝብ ኤርትራ ብዕለት 24 ሐምለ 2016 ኣብ ፍራንክፎርት ቦከንሃይም ቫርተ ዶንዶርፍ ድሩከራይ ኣብ ዝበሃል ዝነበረ ዝርከብ ኣዳራሽ ናይ ጀርመናውያን ኤርትራውያንን ኢትዮጵያውያንን መኽሰብ ኣልቦ ማሕበራት ዘዳለዎኦን ዝተዓደማሉን ቅርን ኣፍሪቃ ብኸመይ ናብ ሰላም ይምለስ ኣብ ዝብል ኣርእስቲ ዝተዳለወ ክፉት ናይ ጠረጴዛ ልዝብ ተኻይዱ እቲ ናይ ሓሳብ ምልውዋት ብዲትሪሽ ፈርበርግ ዝተባህለ ጀርመናዊ ዝተማእኸለ ኮይኑ ንኤርትራዊ ዲሞክራስያዊ ማሕበር ኣብ ጀርመን ወኪሉ ዝቐረበን ቀንዲ ናይቲ ምስዮት መግለፂ መቕረብን ድማ ዶክተር ኣኽሊሉ ግርማይ ነይሩ ሓባራዊ ዘተ ሰላም ብመኽፈቲ ቓል ኣቶ ስቴፋን ተፀዋዒ ዝተባህለ ማሕበር እዩ ምሉእ ምድላዋት ናይቲ ምስዮትን ዕላማ ዘተን ኣቕረብትን ብምልላይ ተጀሚሩ ኣብቲ ምስዮት ብርክት ዝበሉ ደለይቲ ሰላምን ምርግጋእን ጀርመናውያን ጋዜጠኛታትን ውልቀ ሰባትን ብፍላይ ናይቲ ኸባቢ ኣፍልጦ ዘለዎም ዝተሳተፍዎ ነይሩ ዶክተር ኣኽሊሉ ግርማይ ዘቕረቦ መጽናዕታዊ ጽሑፍ ንሓባራዊ ውርሻታት ህዝብታት ኤርትራን ኢትዮጵያን ኣብ ታሪኽ ብዝተመርኰሰ ንቕድመ መግዛእቲ ዝነበረ መበቆላዊ ቋንቋዊ እምነታውን ስነ ጽሑፋውን ዝምልከቱ ጉዳያት ብምጥቃስ ዝርዝር መግለጺ ቅሪቡ ክሳብ ሕጂ ዝቕጽሉሉን ክንፈላለየሎም ዘይንኽእሉን ጉዳያት ምህላዎም ድማ ኣብርዩ ንዚ ብምብትሓዝ ኣብ ህዝብታት መላቅርን ኣፍሪቃ ዝነበረን ዘሎን ርክብን ማሕበራዊ ኾነ ቁጠባዊ ምትእስሳርን እውን ገሊጹ ህዝብታት ዝተጠቕሰ ከምኡውን ዘይተጠቕሰ ናይ ሓባሮም ዝኾነ መራኸቢ ገመዳት ስለ ዘለዎም ብሰላምን ፍቕርን ከምብሮም ከም ዝኽእል ኣሚቱ እዚ ከምዚ ኢሉ እንከሎ ግን ምስ ምምጻእ መግዛእትን መንግስታትን ናይቲ ዞና ብዝፈጠርዎ ናይ ምስፍሕፋሕን ምክፍፋልን ዕላማታት ንህዝብታት ናይቲ ኸባቢ ኣብ ምብትታንን ኣብ ውግእን ህውከትን ከም ዝነብር ገይርዎ ምህላው ህልው ኩነታት መስካሪ ምዃኑ መልኪቱ ኣብዚ ቐዳማይ ኮነ ኻልኣይ ውጋእ ዓለም ወራር ጠልያን ኣብ ቅርኒ ኣፍሪቃ ውጋእ ዓድዋ ምትእስሳር ኤርትራን ኢትዮጵያን ፌደሬሽን ጎበጣ ኢትዮጵያ ናይ 30 ዓመታት ነፃነታዊ ውግእ ኤርትራውያን ነፃነት ኤርትራ ውግእ 1998 ክሳብ 2000 ዝኣመሰሉ ውግኣት ዘስዓብዎ ማሕበራውን ቁጠባውን ብርሰት ክብሪ ወዲ ሰብ ነፊጎም ናብ ቂምን ቅርሕንትን የእትዮም ኣብ ምትፍናንን ቅርሕንትን ከም ዝነብር ምግባሮም ውፅኢቱ ንነብሮ ዘለና እዩ ኣብ 2018 ዝተረኣየ ክልተ ወርሒ ዘይትመልእ ግዜ ዶባት ኤርትራን ኢትዮጵያን ምኽፋቱ ዘስዓቦ ናይ ህዝብታት ምርኻብ መርኣያ ዝጸንሐ ጽምኢ ሰላምን ፍቕርን ነይሩ እቲ ዕላማ ሰላምን ፍቕርን ህዝብታት ምምላስ ስለ ዘይነበረ ግን ኣብ ልዕሊ ህዝቢ ትግራይ ዝተፈጸመ ኣብ ራስ ውግእ ህልቂትን ብርሰትን ምምዝባልን ኣስዒቡ ክሳብ ሕጂ ድማ መዕለቢ ይረኸበን ዶክተር ኣኽሊሉ ኢትዮጵያ ሰፋሕን ክሳብ 120 ሚልዮን ዝበጽሕ ህዝቢ ዘለዋን ብምዃና ውሽጣዊ ሰላማን ርግኣታን ንናይ ከባቢ ሃገራት ህዝቢ ወሳኒ እዩ ኣብ ምፍታሕ ናይቲ ዝረአ ዘሎ ውሽጣዊ ግርጭታት ድማ ግደ ሕብረት ኤውሮጳ ኾነ ኣሜሪካ ኣገዳሲ ምዃኑ ጠቒሱ ኣብ ዞና ቕርኒ ኣፍሪቃ ዘሎ ፖለቲካዊ ሽግር ግን ናይቲ ኸባቢ ጸገም ጥራሕ ዘይኮነስ ናይ መላእ ዓለም ብምዃኑ ሎሚ ብኤርትራውያን ኢትዮጵያውያንን ሱዳናውያንን ስደተኛታት ዘይትዛረብ ሃገር የላን በዚ መሰረት ናይ ሰላምን ርግኣትን ፍታሕ ብቐንዱ
አብኢድ ህዝቢ ናይ ተኸባብ እኳ እንተኾነ ሕብረት ኤውሮጳ ኾነ ኣሜሪካ ግዲኦም ከበርክቱ ከም ዝግባእን ጠንቂ ስደት ብሓፈሸው እቲ ኣብ ሃገሩ ዘሎ ስርዓታት ዝፈጠሮ ጭቆና እኳ እንተኾነ ብፍላይ ስደት ኤርትራውያን መንእስያት ድማ እትን 35 ዓመታት ዝገዝእ ዘሎ ዲክቴቶርያዊ ስርዓት ከም ዝኾነ ኩሉ መዳያዊ መረዳእታታት ብዝያዳ ኣብ ኣህጉራዊ ትካላት ዝወፀ ፀብጻባት ብምቕራብ መግለፂኡ ደምዲሙ። ተሳተፍቲ ናይቲ ምስዮት ንመግለፂ ዶክተር ኣኽሊሉ መበገሲ ገይሮም ብዓላይነት ቀሺ ዲትሪሽ ሰፊሕን ግዜ ዝወሰደን ናይ እንካን ሃባን ምይይጥ ኣካይዶም። ጀርመናውያን ብፍላይ ኣብ ውግእ ኤርትራን ኢትዮጵያን ዝተረኣየ ናይ ህዝቢ ካብ ሃገር ናብ ሃገር ብምብራር ዝፈጠሮ ናይ ስድራታት ምፍልላይን ምብትታንን ዘሕደሮ ስነ ኣእምራዊ በሰላታት ብምስትንታን ይገልጽዎ። ኢትዮጵያውያን ተሳተፍቲ ናይቲ ምስዮት እውን ኣብ ምምሕዳር ኣብዪ ኣሕመድ ዝነበሮም ትፅቢታትን ዝተፈጥረ ተጻራሪ ኣካይዳን ኣብ ዓለም ዝፈጠሮ ምድንጋርን ብስም ናይ ሰላም ሽልማት ኖቤል ኣብ ሃገሩ ዝፈጸሞም ዝፍጽሞ ዘሎን ውግእን ጭፍጫፋን ኣመልኪቶም ብዘሕዝን ኣገባብ መብርሂ ሂቦም። ኢትዮጵያ ምስቲ ዘለዋ ተፈጥሮ ሃብትን ተመጽዋቲት ናይ ደገ ሓገዛትን ብልመና ክትፍለጥን ከም ዘሕዘኖም ብምጥቃስ ረድኤት ዘይኮነ ሰላምን ምርግጋእን ኣብ ምፍጣር ማሕበረሰብ ዓለም ክትሓባበር ጸዊዖም። ብዘይካዚ ሓንቲ ኢትዮጵያዊት ኣደ ኣብ ኢትዮጵያ ዘሎ ናይ ሰላምን ቅሳነትን ጸገም ከም ሃገርን ህዝብን ዝሓስብ ምምሕዳር ዘይምህላውን መንግስቲ ዝምራሓሉ ዘሎ ቀዋማውን ዝተፈጥሩ እምበር ህዝቢ ኢትዮጵያ ሕድሕዱ ዝዛመድን ብሰላም ዝነብር ዝነበረን እዩ ክብላ ብምረት ገሊፀን። ብፍላይ ኣብ ዝቐረባ መዓልታት ኣብ ገዳም ዝተፈጸመ ናይ ድሮን መጥቃዕቲ መንግስቲ ካብ ህዝቢ ክሳብ ክንደይ ሸፊቱ ምህላው ጠቒሰን። ብዘይካዚ ኣብ ኢትዮጵያ ንዘመናት ዝጸንሐ መንግስታት ኣብ ሓይልን ዓመፅን ዝተሰረተ ስርዓታት ምንባሩን ዝፈጠሮ ንሓድነት ዘምስል ኣካይዳን ሕጂ እውን ነዚ ተኸቲሉ ዝጓዓዝ ዘሎ ስርዓት ኣብዪ ኣሕመድ ዓሊ ናይ ፅንተትን ምክፍፋልን ሓይሊ ከም ዝኾነ ኣብ ዝበሎን ዝተሰማማዓሉን ቃል ዘይጸንዕ ንውግእ ከም ቀንዲ መፍትሒ ውሽጣዊ ሽግራት ወሲዱ ህዝብን ሃገርን ዝበታትን ዘሎ ምዃኑ እውን ኣቕሪቦም። ኣብ መጠረስታ ናይቲ ዘተ መጠቓለሊ ናይቲ ምስዮት ብ4 ነቲ መደብ ኣብ ምህብታም ግደ ዝነበሮም ተሳተፍትን መራሕ መደብን ኣብ ዝቐረበሉ ነናይ ሃገራቶም ጸጋታትን ሰብኣዊ ጉልበትን ኣብ ሃገረ ጀርመን ኣነባብሮኦምን ዝምልከት መልእኽትታት ከተሓላልፉ ከለዉ ምስክርነት ናይቲ ጀርመናዊ ብኢትዮጵያ ብጽሖት ዘካየደ ኣገዳሲ ነይሩ። ኣብ ህዝቢ ኤርትራን ኢትዮጵያን ዘሎ ተመሳሳልነት ብምጥቃስ እውን ብፍሉይነት ክርአ እንከሎ ኤርትራ ባሕሪ ክህልዋ እንከሎ ኢትዮጵያ ግን ባሕሪ የብላን ብዝብል ተዛዚሙ። ቀጺሉ ብመኣዲ ፍቕሪ ብእትፍለጥ ሳምሶን ኪዳነ ተመስገንን ኑረዲንን ዘለውዋ ናይ ሙዚቃ ባንድ ነቲ ምስዮት ዘድምቕ ንሰላምን ሕውነትን ዝዕድም ሙዚቃዊ ዜማታት ብዝተፈላለዩ ቋንቋታት ቀሪቡ። ነዚ ምስዮት ካብ ዘሰናድኡን ንኤርትራዊ ማሕበር ኣብ ጀርመን ኣብ ከምዚ ዝኣመሰለ ምስዮት ንኽሳተፍ ካብ ዝፀዓሩን መንእሰያት ሓደ ተፀዋዒ ጸጋይ ሰላም እትብሃል ማሕበር ወድና ዮሃንስ መሓሪ ኪዳነ ነመስግን።

ህልዊ መልክዓ ዘተሓዘ ኢትዮጵያ ወኪሉ ዳግማዊ ምኒልክ ዝኸተመሉ ዶባት ኤርትራን ኢትዮጵያን ምትሓሰሞ ነይሩ ማለት ዶኾን ይኸውን?